0: ሄና ማሪኮ ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማርያም ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎር ለነስተ ማወተ ያሚን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማርያም ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎር ለነስተ ማወተ ያሚን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማርያም ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎር ለነስተ ማወተ ያሚን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማርያም ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎር ለነስተ ማወተ ያሚን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማርያም ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎር ለነስተ ማወተ ያሚን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማርያም ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎር ለነስተ ማወተ ያሚን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማርያም ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎር ለነስተ ማወተ ያሚን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማርያም ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎር ለነስተ ማወተ ያሚን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማርያም ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎር ለነስተ ማወተ ያሚን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማርያም ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎር ለነስተ ማወተ ግሎይ